Radio Café nochmal. ትንሽ ጨለም ብሎ አባቴ ሲጠራኝ እያለ ናቶ ነው። ምንም ሕፃን በሆን ሚስጥሩን ባይገባኝ ውዋ አባቴን ባውጥቶ አልቀሰው መከረኝ።

omkring i Getamarre. እኔ ግን ሻይና ከፌ ጫወት ነበረ ቢመክረኝ አልሰማው አልሰማው አልሰማው ብስጭቱ ባሰ ተቶ ይገባ ከቤት እያረጋቀሰ እንዲህ ሲል መከረኝ ግን